አድማጮቻችን እንኳን ለሳምንቱ ቅዳሜ አደረሳችሁ ይያልኩኝ። ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ ወርቋያለሁ ነኝ። እንደምን ሰነበታችሁ? ሳምንታችሁስ እንዴት ነበር? ሁኔታውስ እንዴት ነው? በተለይ በአሁን ሰዓት በዚህ በቫንኩቨር ከተማ የኢትዮጵያን ኮሚኒቲ ያዘጋጀው ፌስቲቫል አለ፣ በየአመቱ ጊዜ የሚዘጋጅ ኢትዮጵያን ዴይ። በዛ አካባቢ ሁላችሁም ያላችሁ እንኳን ለዚህ አደረሳችሁ ልበል ወይስ እንደው እንኳን ደስ አላችሁ ልበል? በየአመቱ የማይቀር ሆኗል እንግዲህ የጀመሩትን። ወደፊት እስቲ እነማን ናቸው ለመሆኑ ኢትዮጵያን ዴይን ያቀረቡት የሚለውን ነገርና ማን የመሰረተው እንዴት ተጀመረ የሚባል ነገር አለ። መቼም አንድ ነገር ከመሬት ተነስቶ ሊሆን አይችልም እና ኢትዮጵያን ኮሚኒቲ የነበሩት አመራሮችም ሆነ ሌሎች እነማን ናቸው እስካሁንስ እንዴት ሄደ የሚለው ነው። እንግዲህ እንዴት ሄደ የሚባለው ህዝቡ የኮሚኒቲው ጥንካሬና የአመራሮች ጥንካሬ ነው እንግዲህ በእርግጥ የሚያስታውቀው። ስለዚህ ወደ በኋላ እንግዲህ የተለያየ ሙዚቃዎችን አጫወታለሁ። እዛ ያላችሁ የምትሰሙ ከሆነ እንግዲህ በቴሌፎናችሁም በምን አዳምጡ፣ ቆንጆ ቆንጆ ሙዚቃዎችን አሰማችኋለሁ። ዛሬ እንግዲህ ያለውን ፕሮግራም ልነግራችሁ ወደው በመጀመሪያ ከአንድ ሙዚቃ በኋላ ለአንዳንድ ተጨባጭ ሁኔታዎች የራሴ የሆነ የግሌን አስተያየት እሰጣለሁኝ። ከዛ ባሻገር አንድ ሙዚቃ ካሰማን ወዲያ አፍሪካ ማማ በሚል መሰረት የአፍሪካን ሙዚቃዎችን በተለይ ኤአይ የሚያጫውታቸውን ዘፈኖች በጠቅላላ አጫውታለሁኝ። እንግዲህ ከኔ ጋር እንድትሆኑ ጋብዛችኋለሁ። ከዛ መቀጠል መሀል ላይ ያለን የአካባቢያችን ዜና ካለ በከተማችንም ደግሞ ባለፈው እሁድ ወደ ቪክቶሪያ ተጉዘን ነበር። አንዳንድ ነገሮችን ያሉትን እዚህ አካባቢ ደግሞ ያለውን አንዳንድ ሁኔታዎችን ጀባላችሁና ወደ መዝናኛ ፕሮግራማችን እንሄዳለን ማለት ነው። ተግባባን አይደለም እንዴ? መዝናናት ያስፈልጋል። ምክንያቱም ብዙም ጊዜ ይሄ ሙዚቃ ኢንፎርሜሽን ኤን ኢንተርቴንመንት ነው የሚባለውን ኢንተርቴን አረጋችኋለሁ። ብዙዎቻችሁ ባለፈው ሳምንት አልተገኘም ተብላችሁ የነበር ግጣው አልነበርኩኝም፣ ወደ ቪክቶሪያ ሄጄ ነበረ እና በዛለት እንግዲህ ማታ እረፍት ማድረግ ስለሚገባ ያል ነው ስጄ ነው። በቅድሚያ አላሳወኩም፣ እኛም ያው መሀል ላይ ነው ዲሴሽን የወሰን ነው። ስለዚህ ይቅርታ እየጠኩኝ አሁን የሚቀጥለው እንግዲህ በየቅዳሜው ሰብን ጀምሮ እስከ ናይን ድረስ እንዲሁ አዘጋጅላችኋል። ሀሳብ ካላችሁና አንዳንድ አስተያየት ካላችሁ በተለይ አንዳንድ ኮሚኒቲያችን የሚጠቅማል የምትሉ ከሆነ ደውሉልኝ። 604-600-4657 604-600-4657 ደውላችሁ ይሄ ያለ በሉን እና በዚህ እንግዲህ ሌላው ደግሞ ህብረት፣ በአንድ ላይ ሆኖ ተነጋግሮ አንድ ላይ መሆን በጣም ጥሩ ውጤት ነው የሚያመጣው። ስለዚህ ኢትዮጵያን ኮሚኒቲ እንግዲህ እንኳን ዛሬ እንግዲህ በኢትዮጵያን ኮሚኒቲ ብዙዎች ወጣቶች ከሌሎችም አፍሪካን ሀገሮች ሌሎች ተሰብስቦ የሚያዩት ይመስለኛል። በእርግጥ እኔ በዛ በኩል አልተገኘሁኝም፣ የራሴ ጥሩ ስራ ነበረኝ። ከዚህም ደግሞ ወደዚህ ወደ ሬዲዮ መጣሁኝ። ነገር ግን በደንብ ይገባኛል ሁሉም ወደዛ እንደሚተም እና ይህን ነው ምለው። አሁን እስቲ እንግዲህ ከአንዳንድ ሀሳቦች በፊት እና ያለኝን አስተያየት ከመግለጼ በፊት አንድ ሙዚቃ ጀባ ልበላችሁ እንግዲህ እነሆ ከአዲስም ካሮጌም

0: the news are getting you down or you're tired of scrolling on your phone, Massey Books is the one-stop shop for you. A 100% Indigenous-owned business that is committed to giving back to local charities, community initiatives, and organizations, Massey Books has a vast selection of rare and unique books, as well as a diverse range of books that are from underrepresented authors. You can shop online at masseybooks.com or visit their store on 229 East Georgia Street in Chinatown. They are open 7 days a week from 10 a.m. to 6 p.m. Wednesday to Saturday and 12 to 5 from Sunday to Tuesday. Their friendly staff would love to give you a hand to find your new favorite read. Are you looking to decolonize your self-care routine? Take a trip down to Sisters Sage for a variety of handmade soaps, bath fizzies, smudge sprays, and salves infused with traditional plant medicines. Sisters Sage is an award-winning local Indigenous business run by Tsimshian and entrepreneur, activist, and community builder Lynn Marie Angus and her dog TJ. Passionate about crafting wellness products that are respectful of the land we live on, Sisters Sage is committed to a heart-centered approach to self-care as well as our collective healing. Located on 1312 Kingsway, you can drop by from Monday to Saturday from 10 a.m. to 6 p.m. See you there.
1: አድማጮቻችን ተመልሼ መጥቻለሁ ወርቋያለሁ ነኝ እንደምታቆት እንግዲህ በአገራችን ያለውን ተጨባጭ ሁኔታ ስንመዘገብ በተለይ በትላንቶ ማታ ማለት ነው የብልጽግና በትግራይ ላይ ጦርነት እንደተከፈተና ውጊያ እንደተካሄደ ነው ይሄን ግዴ የሚመስለው ሙከራ ይሁን ጠቅላላ ውጊያ የምናቀው ነገር የለም የኢትዮጵያ መንግስት የመከላከያ ሚኒስተሩም እንደዚሁ የትግራይ ወያኔ ማለትም በዚሁ በቲፒኤልኤፍ በኩል ጦርነት ተከፍቶብናል ብሏል በወልቃይት አካባቢ ነው በአጠቃላይ ስናየው ሲጮህ የነበረው ህዝቡ የሚጮኸው ሰላም ፍቅር ጦርነት ይቁም ማንኛውም ትንሿ ልጅ ህፃን ዛሬ በአምስት ዓመት የሆነች ልጅ ጦርነት ይቁም በቃን እንብላን ጠጣ የሚሉበት ዘመን ያለው መንግስት ነገሮቹን በመወያየት በሐሳብ ድሮም የአብይ መንግስት የምን ውይይት ነው የሚያቀው ነው ለመሆኑ በተለይ በዚህ በአማራው ክልል ላይ የተደረገው ጦርነት ይህ አይነት መንፈስ ቢኖር ኖሮ ይህ አይነት ጦርነት አይነሳም ነበር እና ይፍጹም በስልጣን አልወርድም ወይ ስልጣንን ያስለቁኛል አይውረድ ግን በስነ ስርዓት ቢያስተዳድር እኛው አይደለንም እንደ ሁሉም አይደለም እንደ የደገፈው አብይ ሙሴ ያለ የደገፈው ምንድነው ችግሩ ስለዚህ ከስልጣን የመውረድ ፍራቻ ነው ወይስ ምን ተልኮ እንዳለው ፍጹም ሊገባኝ አልቻለም በእውነት ነው ማለት እና እንግዲህ እንደገና ስንት 1 ሚሊዮን በላይ ህዝብ ያለቀበትን ጦርነት አሁን ቢደገም ምን ያህል ሰው እንደሚያልቁላችን ምናቀው ነው ነገሩ ግን ተለኮሰ እንግዲህ ተፈራው በዚህ ክረምት ላይ እንግዲህ ከነኛም ይሁን ከዚህ በርግጠኝነት ባላቀም ነገሩ በውይይት ተፈቶ ሰላም የሚፈጠርበት ነገር ይሆናል ብዬ ገምቼ ነበር በርግጥ ነው ማለት እና ነገር ግን አሁንም ኢትዮጵያ መንግስት በመከላከያ ሚኒስቴር ወኩል ነው እንዋይ እየወጉ እንግዲህ እንትን ይያሉ እየተኮሱ እየገደሉ በድሮን በምን ያጠፉ እንዋይ ማለት በጣም በቃ ምን ያህል ኢትዮጵያ ህዝብ እንደናቁ ነው የሚገርመኝ የማይሰማ የማይታ

የሚመስላቸው ብዛት እንደዚህ አይነት ነገሮች ላይ ይከደሉ። እንኳን ይሄ ቀርቶ በአብይ ማይታመን መሆኑና ምንም የተናገሩን በቃል ማክብር መሆኑን አብሮት በግንባር ሄደው መስዋዕትነት የተከፈሉት አሁን እየተሰደዱ ነው ያሉት። በመስው እነደጉም ብቻ ሳይሆን እነ ጁሃርስ ቢሆን ሌሎችም የዚህናል ከነሱ ልቅሱን ነበርአለ ሁላችንም እንደገፈው ሁላችንም እንኳን ሆነ እና አቦለማ ሳሁን በቅርብ ንግግር ያደረጉት አለ አቦለማ በጣሊያን ውስጥ ነው ያሉት። ለነኚ ያልታመነ በስልጣን ብቻ ቆሞ ሌሎችን አራክፈው የሚቆይ ሌሎችን ደግሞ እንደሱ ይሆኑ ማለትን በቃ መብላት ወዳሞች ይሆኑትን በስሩ ኮልኩሎ አለዛም ደግሞ ያው ይሰጣቸዋል። በጣም የሚገርም ነው። በአሁን ሰዓትም ብዙ ቦታዎችን ይለዋወጠ ለምን ይፈራል ከስር ገብቶ ይጥሉኛል ብሎ ነው። ነገር ግን በጣም የሚያሳዝነው ጠዋት ስነሳነስ ሰማ በትግራይ በኩል ያለውን ጦርነት በብልጽግናና በትግራይ ጦርነት መድካሄዱ ትግራይ ኢትዮጵያኖች አይደሉም እንዴ? ኢትዮጵያ ናቸው። እኔ ማምነው ሁሉ በኢትዮጵያ ውስጥ ያሉት በሙሉ ኢትዮጵያኖች ናቸው። አማራ፣ ኦሮሞ፣ ትግሬ፣ ወላይታ ይፈልገ ይሁን ግን የኢትዮጵያ መሪ ከሆነ ለምን የራሱ ህዝብ ላይ እንደዚህ ያርጋል? ለምን በዊታ ካይደም እንደገና ደግሞ ይሄ በክልል የሆነ ነገር ከሆነ ክልሎቹን ነገሮቹን እንዲወያዩበት ራሳቸው መፍትሄ አድርገው ቢሆን ኖሮ ምን አለበት ነገር ነው ምለውን ምን አለበት አንተ ምን አለ ምን ታቃለዛ ውስጥ ያለው እነኝ የሚሏልን ሰውማ አስተያየትማ ቢሆን በእኔ ላይ የሚሰነዘሩ አስተያየት በጣም የሚገርም ነው። በጣም ይገርማቸዋል። እና ይህ ነገር ጦርነት መሄዱ የሁላችን ልብ ሰብሮታል። በሙሉ ኢትዮጵያኖችን እናቶች አባሉ ወስንት ወጣታውን ይማገዳል። በዚህ በአማራው ክልል ላይ የተደረገው ስርነቀል ጦር አርጎ ሄዶ ከሽፎ እየተማረከ በቃ እንብን ይያለ በቃ ደግነቱ ፋኖ ስር ከገቡ የሚገላቸው መለምን ያንከባከባቸው ይንከባከባሉ እጃቸውን ከሰጡ። ነገር ግን በዛ ወጦርነት ውስጥ ስንት ሰው ያልቃል? ስንት ሰው ያን ድል ሳገኝ ያልቃል? ስንት እናቶች አንድ ልጅ ያላት እናት አንድ ልጅ አመጣጣበት ጦርነት ነው። ከምን ጊዜም በፊት ከማንኛውም በማንም ከኔ በፊትም በኔም ጊዜም ያለውን ይመሪዎች መጨረሻ ወርስት የሆነ ነው። ነገር ግን አንዳንዶቹ ያው እንግዲህ እኔ እንጃ እንደሆነ እንጃ ኮንዶሚኒየም ለሻምበል እንኳን አላለም ለሻምበልም ተሰጥቶ እንደካ የሻምበል ነገርማ ቁልፋ ሳይቶት ነው ሸወዱትና እንደዚህ ነገሮች አሉ። እኔ የብልጽግና አባል ሆንክ አልሆንክ መብቱ ነው አንድ ሰው በእውነቴ ነው መለሆኔ። እኔ አንንም ማምነው ምንድነው የማንም የብልጽግና አባል ሆኖ ሌላው ፓርቲ ሆናል ካመነበት እስቲ መብቱን አክብር ይሁን። ነገር ግን እዛ ሆኖ እንኳን ይሄን ነገር መታገል የሚችሉ ከሆነ ቢታገሉስ ይሄን ነገር መጥቶ ነው እንዳይሆንም ይስተካከል ብሎ መታገል የሚገባቸው ቢሆኑ ጥሩ ነው። ነገር ግን መስማት የተባሉትን ማጨብጨብ አይደለም ይሄን ነገሮች ነው የሚያደርው። እና በኢትዮጵያ ያለውን በትግራይ ክልልና በፌደራሉ በብልጽግና የሚደረገው ጦርነት በጣም የሚያሳዝን ነው። ቢቆም መልካም ነው። እንዲቆም ደግሞ ብንችልና እኛ ኃይል ቢኖረን እናቆም ነበር። ግን እንደዚህ ኢንፎርሜሽን ከመስጠት በስተቀር ምንም ነገር የለም። ብዙዎቹ ይሄን ነገር እንደማይደግፉ ነው። ማንኛውም ከዚህም ከብልጽግና ታች ያሉትን እንጃ እንዴት እንደሆነ ኢትዮጵያኖችና የትግራይ ህዝብ በሙሉ ይሄን ነገር ጦርነት እንደማይደግፍ ነው። ለምን እንደሆነ አናውቅም። ንጌታቸው ረዳ አሁን ያኔ ውጊያ ገብቶ የመራ ሄዶ በቃ ጌታቸው ረዳ ተብሎም ብሎ አሁን ደግሞ ብልጽግና ገብቶ እንዳም ወደዛው ለማጥቃት ሌላ ወታደር ያዘጋጀ ነው። ምን አይነት ማንን ነው ምናምነው ንገሩኝ እስቲ ማንን ነው ምናምነው? ፍጹም የሚታመን የለም እንዴ? አብይን ማህይም ነህ አንተ ምንም አታቀም እንደዚህ ነው ይያለ ራሱ የሄዶ እጅ ነስቶ በቃ ሆነው ውስኪ ማታማታ እየሰከረ ይተኛል። ይሄ ነው። ስለዚህ በአገራችን ያለው ሁኔታ በጣም አስጊ ነው። እያንዳንዳችን በብሔር መስና በሃይማኖት መከፋፈል ጥሩ አይደለም። የሚከፋፍሉን ደግሞ ጥቂት ሰዎች ናቸው። በእንደዚያን መልኩ ነው በተለይ በአማራው ክልል ላይ ያለውን የመከላከል ጦርነት ነፃ የመውጣት ከማለቅ ከመሞት
እንዴ ሴቶች እቶችን እኮ መርፌው ይወጉ እንዳውሉ የተደረገ ነው ከፊተኛው ጀምሮ የተሰራባቸው ግፍ ይሄ ሊባል አይችልም እና በአማራ ክልል ያለው ውጊያ ፍትሃዊ እንደሆነ ነው እኔ የማምነው በራሴ በኩል ለመከላከል ግን በዘረኝነት ያልተተኮረ ራስን መከላከል በኢትዮጵያነት ከምንም ጊዜ በላይ ሚቆጭ በኢትዮጵያ በሁሉም ህዝብ በኢትዮጵያ ውስጥ ያሉት ህዝቦች በአንድ ላይ መሆኑር ይገባቸዋል የሚል ነው በአሁን ሰዓት በፋኑ በኩል አካባቢ የምናየው ብዙዎች ሰምተናል ጠይቀናልም አይተናልም ነገር ግን ለመከራር ከመጥፋት እናቴን አባቴን ከምታልቅ እህቴ እየተደፈረች ከምትሆን ይኸው ያኔ ከዩኒቨርሲቲ የኪናፕ የተደረጉት እስካሁን ድረስ ምንም መፍትሄ የለም አገኘናቸው ምናምን ብሎ ደመቀ ተናግሮ ነበር ግን እንዴት አሉ እና ይህንን በእርግጠኝነት ነው የምለው የፋኑን ትግል 100% የምደግፈው ሌሎችም ቢሆኑ ለምሳሌ በነጻነት ላይ በራሳቸው ለመከላከል የሚያደርጉት ነገር ማንም ሰው መታገል ይችላል የሁሉና ጉዳይ ነው በትግራይ በኩል ያለውን እንደ ትግራይን ኢትዮጵያዊ እንዳልሆነ ቆጥሮ መናገር ደግሞ በጣም የሚገርም ነው ትግራይናው ብልጽግና ውጊያ ተደረገ ይባላል ኢትዮጵያኖች ናቸው ፋኑና ብልጽግና አያችሁ ፋኑና የኦሮሞ ነጻ አውጪ እነኛ አካሎች ምኖች ናቸው ኢትዮጵያኖች ናቸው አይደለም እንዴ ለምንድን ነው በመሃሉ ነው ሁሉን አስታርቆ በሰላም ማረግ ያቃተው ስልጣን ነው ለምን ቢወርድስ አቤ ቢወርድ ምን ይጎልበታል ሲንገር ኬት ነው ምን በምንድን ነው ሎተሪ ገስቶ አይደለም ወይንም እድር አለ ቁጥሉ አይደለም ገንዘብ ከፍሎ አይደለም ከስራሉ አይደለም ቢዝነስ አይደለም ይሄ ያገር ምን እና ቢወርድና አገሩ ሰላም ቢሆን ይከበራል እንጂኮ አይዋረድም ከሁሉም በላይ ምንድነው በአገራችን ያለውን ሰላም መሆን ያለበት ነው በሌላው ደግሞ እንደምታውቁት በዚህ በኦርቶዶክስ አካባቢ ይሄው ገዳሞች እየተቃጠሉ ካናቶች እየተገደሉ ብዙ ነገር እየሆነ ነው በጣም የሚያሳዝን ነው ኢቭን በዚህ ኃላፊነት ያላቸው ሰዎች ሁሉ ድምጻቸውን ሳሰሙ ዝም ይያሉ ምስኪኖች ይያላቁ ነው ይሄ በጣም የሚያሳዝን ነው እና በጣም የሚገርመኝ ቢኖር በአንድነት ሆኖ ለሃይማኖት እንደ አቡነ ጴጥሮስ ግንባራቸውን የሚሰጡ ሰዎች ጠፍቷል ብዬ ነው የምገምተው በአሁን ሰዓት በተለይ በላይ በኩል ያሉት ፍጹም በየቦታው ያ መርዝ በየቦታው በተለይ አሁን በመከፋፈል በዘር በግሩፕ ወይ የዚህኛው ምን ጳጳስ ግሩፕ እየተባለ በየቦታው በአካባቢያችንም በሀገር ደረጃ የምናየው ነገሮች አሉ ስለዚህ ይህ ነገር ኦርቶዶክሳኖች ሁላችንም አንድ ሆነን በፍቅር በሰላም ምክንያቱም ይሄን የሚያወጣ ወደ እግዚአብሔር ለመጸለይ በአንድ መሆን ነው ሌሎችን ፕሮቴስታንቶችም ሙስሊሞች ወንድሞቻችን እህቶቻችን አብረን እየበላን እየጠጣን ያደግናቸው አንተ ኦርቶዶክስና አንተ ፕሮቴስታንትና አንተ ሙስሊምና ማንልበት ጊዜ ነበር ያ እንዲመጣ ነው ሁላችን መጸለይ ነው በመናቀው በመናምነው ሃይማኖት ማንንም ሰው የማንንም ሃይማኖት መቃወም አይችልም መሆንም የለበትም ሁሉም እኩል ነው ለሚያምነው ለሚያምንበት መኖር መብቱ ነው ብዬ ነው ማምነው በኔ በኩል ነገር ግን ሁሉም በአሁን ሰዓት የኦርቶዶክስ መጠቃት የሙስሊም መጠቃት ነው የፕሮቴስታንቱ መጠቃት ነው ነገ ምን እንደሚመጣ አናውቅም እንደዚህ አይነት ነገሮች ናቸው ባለፈው ተጸንሰው አሁን ይው እየተወለዱ በየቦታው አንዳንድ ነገር የዘር ነገሮች ሲነሳ ይሄ ከለንድ ያንተን የገደል ነው አንተ የነው ጡት የቆረጠ ነው ይያለ ሲል ታዳጊው ጻን ያኔ 30 አመት የዛሬ 25 አመት 30 አመት ተወለደ ይሄ ሲሆን ከዛ ፍትም ያለው ይሄ ሲነገረው ምንድነው ያላየው እስቲ አስቡ የሚል ጊዜ ታውቃላችሁ በዛን ጊዜ ነበር ሰው ካልነገራችሁ በሚል ጊዜ የነበረው ታሪክ እየሰማን ከዛ አባቶቻችን የነኛን ታሪክ እያስተማሩን ነው የመጡት በእውነተኝነት ነገር ግን በዛ ውስጥ ሁሉ ሌሎች ደግሞ እንደዚሁ እና ችግሩ ምን እንደሆነ ሊገባኝ አይችልም በተለይ በኢትዮጵያ ውስጥ ያው ድሬዳዋ ነው ያጥቶልጅ ያደኩት ረመዳኑን ኢዱንም አብረን አክብረን ጥምቀቱንም ሁሉን አብረን በርግጥ በእውነት በጣም የሚገርመው እያንዳንዱ በስም እዚህ ሀገሩ ሊለያል በመታጫውት ሙዚቃ አንተ ከለኔ ይባላል ኔ ድረሰብ ይልንገራችሁና እኔ አሁን በጣም ሰዎች ይገርማቸው ናቸው በኔ በኩል በዚህ ቫንኩቨር ጎጃሜ ነው ጎንደሬ ነው ወሎዬ ነው አማራ ነኝ ምንም የምጠረጠርበት የለም ነገር ግን ተወልጄ ያደኩት ነው ድሬዳዋ ነው ወደዚህ ጎጃም ጎንደር ሄዳለሁ አልልኩም
ነገር ግን በሚደረገው ነገር እንደው በስም እንኳን ብዙዎቹ አንብኮልካ ካሩሲ እየተጨፈጨፉ የሚያወጣቸው እዛ ተወልደው እዛው አድገው ይልቁንስ እዛው ይኖሩን ባል ያዙ አንተ አማራ ነህ በሚል ከዛ ያባሩ የሚደረገው ነገር በጣም አስቀያሚ ነው። ምክንያቱም ለመጪው ትውልድ እነዚህ ነገሮች ማትረፍ ማለት ነው። ስለዚህ ድሬዳዋን ምኮራበት አሁንም ቢሆን ድሬዳዋ ሄዳችሁ በትሄዱ ምንም አይነት ነገር የለም። አንድ ላይ ነው የሚበራው። ምንም ችግር የለበትም። ስለዚህ ሁላችንም ይስማማ ግን ምን ጊዜም ቢሆን በአማራም ሆነ በኦሮሞም ሆነ በትግራይም ሆነ በምን መጥፎ ነገሮች ስናይ መቃወም ነው። ጥሩ ነገር መደገፍ ነው። ምንም ሰው መሆን ብቻ ነው የሚያስፈልገው። ማነስ ይሏችሁ ሰው ነን ብለው በርግጥ ዘርን በዘር አንስተው በስምና በአንዳንድ ነገሮች ሰዎችን የሚቀሰቀሱት ለነገር ነው። በተለይ በአሁን ሰዓት ብዙዎች የተላኩ አሉ። ሁሉም መጠንቀቅ ያለበት ለምን ተነስተ እንዲያታርግም አንተ እንደዚህ ነህ ይያሉ ሚሉ ይሄንን ሂሳብ ለመስጠት ነው። በዛ ላይ ሰዎች እንዲጨቃጨቁ ምንም እንዲሉ ነው። አንተ ምን ብሎ ከሱ ጋር ተወ ሌላውን ድረሳ ነው። እንደዚህ አይነቶቹ የተላኩ ስለሆነ ዘግተዋቸው እነሱን ማጥናት ነው። ዝም ብሎ ነው ብዙ ነገር የሚሰራ በመውራት አይደለም። ስለዚህ እዚህ ነገሮች አሉና አድማጮቻችን እንግዲህ አሁን ሰዓት ትንሽ ለየት የሚያደርገው የዚህ በትግራይና በትግራዮች ወንድሞቻችን ላይ የተከፈተው ጦርነት እንዲቆም ነው ምንለው። በጣም ነው ምናዝነው። ይሄን ብዙ ሰው ተጎርቷል አርቋል። መሰራ ከወደቀ ሳይገል ሳያደማ ወይ ሳያቆስል አይቀርም። ምክንያቱም ባለፈው በዚህ በጦርነት እግራቸው ተቆርጦ ምን ብለው ቤት ውስጥ የተቀመጡ ብዙዎች አሉ። አሁንም ደግሞ ይዛናል ነው። ኢትዮጵያ ደሃ ሀገር ነች፣ ምንም የለትም። አሁን በዓለም ደረጃ አሁን የመጨረሻ ፍጹም በኢኮኖሚ ወደቀች አድርጓታል አብይ። በጣም በጣም የሚያሳዝን ደረጃ ነው። በጣም የሚያሳዝን ኢትዮጵያ ህዝብ አንዴ ከበላና ከጠጣ ትልቅ ነገር ነው የሚሆንበት ደረጃ ነው ያለ ነው አብዛኛው። ግን ሌሎቹ እየተመቻቸው ከዚህም ከዚህም እያሉ የሚኖሩ እንዳው ሁሉ ነገር የሞላ የሚያስመስሉ በጣም እናዝናለሁኝ። ብዙዎች በጣም በሚገርም ሁኔታ አክት እያደረጉ የገዛ ሆነቻን ረሱ ብዙዎችም አሉ። በእርግጥም ዘመድ ጊዜ ያለው ትንሽ ያለችውን ጣል እያደረገ ቤተሰቦቻችን ሰርቫይቭ ያደርጋሉ። ግን እንደዛ የሌላቸው ሰዎች ብዙዎች መውደቂያ ሁሉ ያጧል። እና ይሄን ነገር ነው ምናው በሀገራችን ያለው ሁኔታ በኢኮኖሚም በፖለቲካም እንዲሁም በሶሻልም በጣም ዝቅተኛ ደረጃ ነው። ህዝቡ መተማመን ያቃተበት ነው። ወጥቶ የሚገባበት ያቃተ ነው። እባካችሁ ለኢትዮጵያ ሰላም ስጡት። ተውት፣ ጦርነት ይቁም። ልማት የምትሉት እናንተ ፍጹም በእናንተ ሳይሆን በእውነተኛ ልማት በራሱ ህዝቡ ያውቀዋል። ማረስም መቆጥቆትም ምን ማድረግም ህዝቡ ራሱ ያውቀዋል። እናንተ ነግራችሁት አይደለም። ግን በተለየ ዘመን አንድ መንግስት በጥሩ ዘመናዊና እንዲሻሻልና ብዙ ነገሮችን ከማድረግ ይልቅ ማዳበራ የኔ ካሎን ክብልጽግና ካሎን ካልሰጠም እያሉ ህዝቡን ማሰቃየት ጥሩ አይደለም እላለሁኝ። ዛሬ ያለኝ ሀሳብ ይሄ ነው። ጦርነቱን አልደግፈውም። በእውነት ሁላችሁም ተነስታችሁ ድምፅ መሆን አለባችሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም የሽፍሽፍታ ሬዲዮ ቅዳሜ ከሰባት እስከ ዘጠኝ ፒኤም የምናዘጋጀው ዝግጅት አሁን ይቀጥላል። አንድ ሙዚቃ አሰማችሁና ተመልሼ እመጣለሁኝ። አንዳንድ ቴክስቶች ደርሰውኛል። ወደ ኋላ ደግሞ ስለ አካባቢያችን አንዳንድ ነገሮችን እንነጋገራለን። በተረፈ ግን አቦ ይመቻችሁ፣ ትዝናናላችሁ። እስቲ አሁን ደግሞ አንድ ሙዚቃ ጀበላችሁ ወርቁ አያሌው እነሆ ሙዚቃ

0: Kalalalalam is an urban indigenous health and wellness cooperative in Vancouver's downtown east side. Taking a decolonized approach to healthcare, Kalalalalam aims to partner indigenous elders with physicians and allied health professionals to provide culturally informed physical, mental, emotional, and spiritual care to our community members. You can join us in helping to decolonize healthcare and supporting members of the downtown east side by sharing our story or providing single, monthly, or annual donations. Head over to our website, kalalalalam.ca, or Instagram at kilalalelum to learn more or donate.
1: አድማጮቻችን ተመልሼ መጥቻለሁ እንደምታቆቱላችንም በዛሬው ለት ኢትዮጵያን ኮሚኒቲ ፌስቲቫል አዘጋጅቷል በዛ ሁላችሁም እንዳላችሁ ሙሉ ተስፋለኝ የዛሬው ዝግጅታችን እንግዲህ በአይነ ሐሳቤን በዚህ አጠቃላለሁ እንደምታውቁት ባለፈው እሁድ ወደ ዳግማዊ ተንሳይ ቅዱስ ገብርኤል ሄደን ነበር እና ወደዛ ነበር እና በጣም በጥሩ ሁኔታ ነው እንዲሁም ብዙ ነገሮች አሉ። እንግዲህ ያን እነሱ ቤተክርስቲያን ለመግዛት ብዙ እርዳታ እየጠየቁ ነው። እንደም ሸቶ ከኢትዮጵያ መጥቶ እየቀረጸ ነው ወደፊት እንደሚሆን ነው በዛ ላይ ተዘጋጁ። የሚቀጥለው እንግዲህ ሸቶ በሚያድርገው አንዳንድ ዶኔሽን ላይ ሁላችንም እጃችንን ዘርጋል በሆነ ማለት ነው። በርግጥም ያስፈልጋል በጣም በትንሽ ቦታ ነበር የነበረው አሁን ግን ተለቅ ያለ ነው በእውነቴ ነው ማለት ነው። ያ ቦታ ቢገዛ ግማሹን እንኳን ለመሸጥ ሁሉ የሚመች ነው። በጣም በጣም ያ ገዳም በጣም በጣም ቆንጆ ነው። በተለይ በእውነት ሄደናል ሄዳይ ሁላችሁም ምን በለንግስቱ እንግዲህ ያለው ውድ ሄደናል እና እንግዲህ ብዙዎች ቫንኩቨር የምትኖሩ በሙሉ በተለይ ይሄ ነገር ሲደረግ ሁላችን እጃችንን ጣልጣል ካላረግን ምንም ለማድረግ አይቻልም። ከክራይ ወደ ራስ መቻል በጣም አስፈላጊ ነው አይደለም እንዴ? ስለዚህ ወደዛ ሄደን ነበርና በርግጥም ብዙ ሰዎች እንደሆነ ታርጓል አሁንም እያደረጉ ነው መስመር አለ ወደፊት በዚሁም ቀሲስ ወንም ቀሲስን አናግራችሁ እሳቸው አድራሻ አካውንት ይሰጣችኋል ሄዳችሁ ማገስት ይችላልላችሁ ማለት ነው ከቤታችሁ ሆናችሁ ባትሄዱም በርግጥም ያስፈልግን ለበረከት ነው ሁሉም ነገር እና ብዙዎች እንግዲህ አነስ ያለ የቫንኩቨር ሰዎች ለንግስ ይሄዱ አይቻለው ከተለያየ በተለይ የማርያም ቤተክርስቲያን ወንድሞችና አቶች ምግብ ሁሉ ይዘው ሄደዋል በጣም በጣም ደስ የሚል ነው እዛ አይተናቸዋል እኛም ያው በግል ከባለቤቴ ጋር ነው ይሄን ነው ስለዚህ በጣም በጣም መረዳዳት የሚያስፈልግበት ጊዜ ነው በአሁን ሰዓት ሁላችንም የትኛውም ቸርቹን የትም አንዳንድ ነገሮችን እንደዚህ ቤት ለመግዛት ለማደግ ሲፈልግ መረዳዳት መልካም ነው እላለሁኝና ያንን ለማየት ነው ለማንሳት ፈልጌ ነው በእውነት እኔ ምስክር ነኝ በጣም ቆንጆ ቤት ነው ለብዙዎች ማከራየት ሁሉ ይቻላል ለበርዝዴም እንደውም ታቹ በጣም በጥሩ ሁኔታ ጥሩ አዳራሽ ያለው ነው እና ባካቹ እንግዲህ የዳግማዊ ቅዱስ ገብርኤልን ቤተክርስቲያን ዳግማዊ ቅዱስ ገብርኤል ገዳምን ሁላችሁም እጃችሁን ዘርጉ ቀሲስ ሰለሞንን አናግሯቸው እሳቸው ይሰጣችኋል ካስፈልገም ደግሞ እኔ አድራሻቸውና ስልካቸውን ሰጣችኋለሁ ቤት እንደሚያስገቡ ግን አላቅም ነገር ግን ያ ያስፈልጋል ብዬ ተናገርኩት ወርቁ አያሌው ነኝ አሁን አንድ ሙዚቃ ካሰማ በኋላ አፍሪካ ማማን እናሰማና በአካባቢያችን ያሉትን ሁኔታዎችን ደግሞ ጀባላችሁና ከዛ በኋላ ምንድነው ፈታ ነው የምትል በሙዚቃ ስለዚህ ያር ነጉን አሰማቻለሁ አማለሌ የሚለው ነው እነሆ ሙዚቃ ወርቁ አያሌው

አድማጮቻችን አሁን እንጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀመረ።

0: አድማጮቻችን ተመልሼ መጥቻለሁ። ማማ አፍሪካ ሳተርዴይ ከ7 45 እስከ 8 ኦክሎክ ድረስ የሚደረገው ማማ አፍሪካ ሙዚቃ ጀምረናል። እየሰፋ ይመጣል ወደፊት በጥሩ ሁኔታ እናዘጋጃለን። ሁላችሁም አስተያየት ካላችሁ ጥሩ ነው። ሌላ ደግሞ ሌላ ለየት ያለ ሐሳብ ካላችሁ 604-600-4657 ደውላችሁ አናግሩኝ። ሐሳብ ካለ በሚዲያ ማስተላለፍ የምትፈልጉት ቅዳሜ ከሰብን እስከ ናይን ብዙ ሰዎች ሊያዳምጡ ይችላሉ። ኮሚኒቲውን ይጠቅማል። ጥሩ ነገር ሸጋ ነገሮችን የምታደርግ ከሆነ በሩ ክፍት ነው። ነገር ግን እንግዲህ ክራይቴሪያዎች አሉ፣ ያንን ካለፍን ማለት ነው። በተረፈ እንግዲህ ማማን አፍሪካ በዚህ ጨርሰናል። ከዚህ በኋላ ያሉትን በመሀል አንድ በአካባቢያችን የሚደረጉ አንዳንድ ነገሮችን በመንጠቅስና ወደ መዝናኛ ፕሮግራማችን እንሄዳለን። ነገር ግን ማሟሻ የሚሆን ምን ያስፈልጋል? ሙዚቃ ያስፈልጋል። አለም ከጥንቶቹ ሁሉንም ነገር ለይቻይቸዋለሁ የሚለውን ዘፈን እጀባላቸዋለሁ እና እስከ ናይን ድረስ እንግዲህ ከአንድ ከሀሳብ ወደ ኋላ ማቀርባቸው ሰ በጣም አጠር ያለ ነገር ነው። እንደዚሁ አካባቢያችን ያሉ ነገሮች ናቸው። እንጠለጠለ ነገር መጥፎ ሳይሆን ጥሩ ጥሩ ነገሮችን እጀባላችኋለሁ እና አንድ ሙዚቃ አሰማለሁኝ። ከዛ በፊት የዚህ ስቱዲዮ ማስታወቂያዎች ሁለት አሉን። እነዛን አሰማና ወደ ሁሉም ነገር ላይ ይቻቸዋለሁ። እስቲ እጃችሁን አሉ የምታውቁታለኝ ዘፈን አንተ እሺ አውቃል ጥላውን ብሏል አውቋል። ከነዚህ ካሉት ክፍል ለፍቴ ከተቀመጡት ነው እንዳልክና ተሳቅ እንዴ የማህሙድም ጥሩ ነው እርግጥ ነው ያስና አለማይሸትም እንግዲህ አሁን ነፍሳቸውን በሰማይ ቤት ይማራቸው ይላል። የቀሩትን ደግሞ ነቴዲን ሌሎችን ደግሞ ወደ በኋላ አጃባጅ እንላለን። በተለይ እኔ በጣም እየጣመኝ ያለው እናንተም ታውቃላችሁ አይደል? አዎ የኤአይ ነው አይደል ሙዚቃ? በጣም ቢቱ ነው። ህግ ያስከትለው ማንንም ዘፈን ብትወስዱ ትቀጡ የራሳችሁን ነው የምታረጉት። ኦሪጅናሉ ዘፈን አትዘፍኑትም። ስለዚህ ይመቻችሁ። በየአሁን ባሁን ሰዓት ኤአይ ብዙ ነገሮች እየሰራ ነው። ምንም ሁሉ ነገር ጥሩ ነው አላለሁኝ። ስለዚህ ወደ ስቱዲዮ ማስታወቂያ ሄጄ ወንድን ሁሉን ነገር አይቻለሁ ሚለውን ካሰማ በኋላ አንዳንድ ሀሳቦችን በጣም አጥራ ለሀሳብ ሰጥና ከዛ በኋላ ያለማቋረጥ ሙዚቃዎችን የዳንሱን ሜስክስታውንም ጀባላችኋለሁ። ግን ከዛ ፊት እስቲ የዚህ ስቱዲዮ ማስታወቂያ ጀባል በላችሁ። ወርቁ አያሌው ተመልሼ እመጣለሁ።
1: Is the simple joy of riding a bike missing from your life? No worries. Ride On Bike Shop has got you covered. Ride On has the best deals in town for new and used bikes, top-notch servicing, and all the parts or accessories you've been dreaming about. Whether you've got a little one who needs to learn how to ride, or if you're about to go on the Tour de France, Ride On is the place for you. We'll also happily pick up your old bikes and recycle them back into the community. Located on 2255 West Broadway, we are open from 11 a.m. to 6 p.m. from Tuesday to Saturday. That's R-I-D-E-O-N Bike Shop. See you there!
2: When life feels heavy, you don't have to carry it alone. Elira Counseling offers compassionate, professional counseling for women and gender diverse individuals in Maple Ridge and surrounding communities. Whether you're dealing with anxiety, stress, burnout, relationship struggles, grief, trauma, or major life changes, Elira provides a safe, supportive space to heal and move forward at your own pace. Rooted in the trusted care of Cythera Anti-Violence Society, Elira's registered clinical counselors offer trauma-informed support both in person and virtually with affordable options available. No referral is needed. Sometimes the strongest thing you can do is reach out. Book your appointment today at cythera.ca/Elira-counseling. That's cythera.ca/Elira, spelled E-L-Y-R-A-counseling, or call 604-467-9939. Elira Counseling. Grounded in care, guided by hope. Healing yesterday, holding today, hope for tomorrow.

አድማጮቻችን ተመልሼ መጥቻለሁኝ። መቼስ ሁሉን ነገር አይተን ክፋት ደግነቱንም በእድሜያችን ብዙ ነገር አይተናል እናቃለን። እዚያ ጋራውን ክፋት ደግነቱን እንግዲህ በርግጥ ክፍና ደግነቱንም ማያቃለ ቢሉኝ እንጃ። በሀገራችንማ ከህፃነት ጀምሮ ነው ገና ንስል ክፍና ደግነቱንም የሚያቀው በሚደረገው ተንኮሎች በሙሉ ማለት ነው። አሁን ቀጥታ እንግዲህ በከተማችን ምታቁት ነገር አለ ወይ አድማጮቻችን? ብዙዎቻችን ካለመቀራረብ ካለመገናኘት የተነሳ ብዙ ነገሮች እየተደረጉ ሁላችንም ሳንሰማ በተለይ በአንዳንድ ሁኔታዎች ላይ ሳንሰማ ከተደረገ ወዲህ ለምሳሌ ሰው ታሞ ሳንጠይቀው ሳንሰማ እንዳረፈ የሚነገረን ነገሮች አሉ። ይህ የምንድነው የአንድነትና ያለመገናኘት በተለይ አለመገናኘት ምክንያቶች ሆናሉና ወደንም ጠላንም እዚህ ባንኮር ምንኖር ሁሉ ማበሾች ተጋጋሽ ኢትዮጵያን ኤርትራኖች በሰርግም ሆነ በሐዘን ሁላችንም እንገኛለን። ሁሉ የታወቀ ነው፣ ሁላችንም እናው ነው። በጣም ደስ የሚል ነው። ነገር ግን አንድ በጣም የሚያሳዝንና ምናልባት እንዲያቆት በሚል እኔም ሆነ ባለቤቴ ልባችን የተነካው ነገር ቢኖር አንድ እህታችን ከሳውዝ አፍሪካ መጣ ነበርና ባለቤቷም ያው አርፏል። ብቻዋን ሲንግል ማዘር ሶስት ልጆች እናና ኒው ዌስት ሚኒስትር የሚደረገውን የቤት ቀጥሎ ተቃጥሎ ንብረቷን ሁሉ አታ ያለቸታችን ነች እና ለዛ እንግዲህ ከጎኗ ለመሆን እንዳው በጣም ይከብዳል። እርዳታ ማሰባሰብ ማለቱ ከጎኗ እንደ ኢትዮጵያኖች እንደ አበሻዎች ለመሆን ያስፈልጋል እና የእያንዳንዳችሁ ይሄን እንድታቁ ነው። እና ወደፊትም አንዳንድ ነገሮች ሲኖሩ የሆነ አንድ ግሩፕ መቋቋም አለብዬ ገምታለሁኝ። ምክንያቱም ይሄ በዘር በሃይማኖት በፖለቲካ ልዩነት የሌለው እና በሰው መሆን ብቻ እና በባንኮር ውስጥ ያሉትን ጥቅቅን ነገሮችን ለመረዳዳት እሱ ደግሞ መረዳዳት በጣም ቀላል በሆነ መንገድ የሆነ ነገር የሚቋቋም ወደፊት አለ። አንዳንድ ሰዎችን አናግር ያለውኝ እና ለዚህ ለእህታችን ምትረዱ ሁላችሁም ሶስት ልጆች እናት ቤቷ ተቃጥሎ ንብረቷ ጠፍቶ ብዙ ነገር ነው አለ ብዙ ነገር ያለውን ያላትን እንኳን በእሳት ምሎትን ይሄ ይጠቅማታል ልተው እያለ የሚመርጥ ነገር የለም። ቤትም ቦታ በዓለማችን በአሁን በተለይ በየቦታው የምታዩት የእሳት ጉዳይ በጣም አደገኛ ነው እና በእሷም ባጠይቅም ሁሉም ሰው በአንዳንድ ጥቂት እህቶች

በድሮ ባንድነታችን ታውቃላችሁ አይደል እንዴ? እኔ እንደመጣው አካባቢ አንድ ነገር ሲበሁላችሁን ተራሩጠን ነው። አሁን ግን ብዙ አንዳንድ ችግሮች ስላሉ ያን ወደ ኋላ ጥለን ሰውም ሆነና ምንም ሆኖ ሁሉም የጋራውን ያድርግ በየፊናው የፈለገውን ነገር ያለ በፖለቲካውም በሃይማኖቱም በምንም ያድርግ። ነገር ግን በእንደዚህ በጋራ መሆን ሲያስፈልግ እኛ ነን የምንደጋገፈው። ሌሎች ትንሽ ነው መንግስትም ደረጃም ትንሽ ነው ሰርቫይቭ ማድረግ አንችልም። ወጣቶች አሉ አሁን በየቦታው አንዳንድ ነገሮች ብዙ ነገሮች አሉ በሬዲዮም አይናገር። ስለዚህ አንድ እህታችን እናገናኛቸዋለሁ 604-600-46 ደውሉልን እና ፍቃደኛ ከሆነች ግን ወደ በዚህ መሆን ይህንን አንዳንድ ፖስት ስለማድረግ አሁን በሶሻል ሚዲያ ላይ በሷ በኩል አድርጋችሁ ወደ እሷ አይደለም የሚሄደው በቀጥታ ወደ ልጅቷ አካውንት ነው የሚሄደው። እና ግን ያው ሐሳቡን የበለጠ መታብራራለን እህታችን አንዱ ለታሉ እነሱን ታማግኘት አለብን ይሄ ነገር ማየት አለብን በእውነት መተጋገዝ አለብን። ሌላው ደግሞ ስሰጥ የነበረ አንድ እህታችን በጣም ታማ በእውነት በዚህ በሶሻል ሚዲያ ላይ ብዙ አይተናል የሚሰጥ የሄድስቲን የሄደች መታበላ ዛሬ ግን አንድ ነገር ስደርስ ሁላችንም ዝም ብላናልና ጎረቤታችንን ያንኳኳን መጠየቅና ደግሞ ላልሰሙት መናገር በጣም ጥሩ ነው በእውነቴ ነው። ማዘን መጥፎ ነው በኋላ ከተደረገ ወዲህ ልባችን ምናልባት ጨካኝ ይሆን እንዴት ነው አይገባኝም። ስለዚህ ሁላችሁም ኢንፎርሜሽን ስጡ ለኔ ስጡኝ ቅዳሜ እንደዚህ ሆናል ብላችሁ ደውሉልኝ ለማስተዋወቅ ምንም ወደ ኋላ አልልም። በተለይ በእንደዚህ አይነት ነገሮች ላይ ሁላችንም እንግዲህ እንድንተሳሰብ ይሄን ለማሳሰብ ነው የመጣሁት። በእርግጥ ሁላችንም እንግዲህ እጅ ለእጅ መያዝ አለብን። ሌላው አንድ በዚሁ ላይ ጠቆም አድርጌ የምሄደው በዚሁ ሁኔታ ላይ አንድ የሆነ እድር ሳይሆን በተለይ በመቃብርና ሰዎች ሲሞቱ አንድ ጊዜ በማዋጣት በሰው ሞተ ቁጥር የተወሰነች ገንዘብ $25 ብቻ አዋጥቶ መስጠት ከዛ ባሻገር በአባልነት ተመዝግቦ ወደ እንደ ሰው ብዛት ያ ቀጥታ ወደዛ ወደ አረፈበት ለቤተሰብም ሆነ ለ መቃብርን በጣም ይቀዛል። ሰው ከመሞተ ብቻ ነው የሚከፈለው ከዛ ባሻገር ምንም አይከፈልም። ወደ 200ም ቢሆን እንግዲህ ወደ 8000 እንደሚደርስ ወቁ። ይሄን አይነት ሐሳብ አለና ወደፊት በይፋና መተዳደሪያም ሁሉ ወጥቷል ሁሉ ነገር አለ። ማንኛውም ሰው ተመዝግቦ ፎቶ ሰጥቶ በፕሮግራሙን አታነባላችሁ። ይሄ ነገር በቶሮንቶ ውስጥ እየሰራ ነው ያለው። ቶሮንቶ ወደ 200 ሰው በላይ ሲሆን እያንዳንዳቸው 25 ይሰጣሉ። ሰው ባረፈ ጊዜ በዛ በአባል ውስጥ አባልነት መመዝገብ አለ። መጀመሪያ ሁሉ ነገሩ ኢንፎርሜሽን በደንብ ለማን እንደሆነ ተወካይ ምን እንደሆነ ከነስም ከፎቶ ጋር ከደረገ በኋላ እነኛ አንድ ሰው ካረፈ ወዲያውኑ ያ ሁሉ አባል በተለያየ በኢትራንስፈር ያገባል። ነገር ግን ከዛ ፊት ግን ለሰው የሚደርሰው ያ ድሩ እድር ሳይሆን በቃ ያ ድሩ በጋራ የሆነ ነው። ሰባት ሰዎች ሆኑታ ለምራር በየአራት አመቱ ይቀያየራሉ እና ያ ለቤተሰብ አጣርቶ በእርግጠኝነት ያ ነገር እንዳረፈ መቃብሩ ሜት እንደሆነ ተደርጎ ይሰጣል። ያ ገንዘብ 240ሺም 30ሺም እንደዚህ ይሰጣል። ነገር ግን ያ ሁሉ ሲደረግ የፕሩፍ እየጠየቁ ነው። ህገ መንግስት ህገ ደንቡ አለ በዛ ላይ ያደረጋል። ለምሳሌ አደገር ቤት ቢሄድ እዚያ ባሉ ነው ለምሳሌ ታሞ ወይንም ለጠበል ሲሄድ እና እዚህ ተወካይ ወክሎ ይሄዳል። ከዚሁ ሰዎች ያለውን በየአንዳንድ ነገር ሲፈጠር በየወሩ መክፈል የለም በየወሩ አይከፈልም። አንዴ ነው ሰው ብቻ ሲያርፍ ነው ይሄ እንድታቁል በየወሩ የሚከፈል ነገር የለም። ቋሚ ሰራተኛ ለም በቮለንተር ነው የሚሰራው። አንድ ሰው ሲሞት ብቻ ወዲያውኑ ያ ማህበሩ በኢሜይል ወይ በፎን በስልክ ይነግራል። ሁሉም ይሰማሉ። ያንን ባሉት በሁለት ሳምንት ውስጥ ወይ በሳምንት ውስጥ ይልበ ይትራንስፈር ያደርጋሉ። እስከዛ ድረስ ያ ቀደም ብሎ መመዝገብ የሚደረገው ገንዘብ ለነኛ ለወገኖች ድራሽ ይሆናል ማለት ነው። ከዛ ባሻገር አንድ ሰው ዘመድ ከሌለውና እዚ የሚቀብረው ከሌለ ለምሳሌ ወዲያውኑ ያ ማህበሩ በስነ ስርዓት አስከብሮ ቤተሰቡን ፈልጎ የቀረውን ገንዘብ ሁሉ ይልካል። እዚህ ደግሞ ፋሚሊ ካለው ለፋሚሊው ተሰጥቶ እናዛ ቀብር ስነ ስርዓቱን ያካሄዳል ማለት ነው። እና ባጭሩ እንግራችሁና በቶሮንቶስ በጣም አመርቂ ሆኖ ሰዎችን ሁሉ አናግሬ በጣም ጥሩ ነው። ለምን እኛ አንሆንም? እድር የሚኖራችሁ የቤተ ክርስቲያን አባል ሆኑ የትም ይሁኑ፣ ግን ይሄ በጣም በጣም ኢፌክቲቭ ነው። በቃ ምንነት የለም፣ ምንም መገናኘት የለም። ያ ነገር ቴክስ ይደረጋል። መቀብር የሚካሄድ ከሆነ ይካሄዳል፣ ካሌ ደግሞ ይሄ አስገዳጅ ነገር የሌለው በየወሩ የማይደረግ ነገር ነው። በዛ ላይ ደግሞ ለየት ያለ ሀሳብ ወደፊት አንዳንድ ሰዎች ጋር ስንወያይ በዚህ ብቻ መቅረት የለበትም። ለምሳሌ አንድ ነገር በአመት አንድ ትልቅ

ዝግጅት ተዘጋጅተው መስራኛና ባርባኪው ቢደረጋ ያ ይሁሉም ጥሩ ነገር ነው። እንደዛ ነው የሚለው እና ይሄን ነገር በዚሁ ላሳስባችሁ ነው። የሚቀጥለው ሳምንትና ወዳኛው በይፋ ላብራራ ይችላል። ሰዎችንም ደሞ ያው ኢንቫይት አድርጋለሁ በዚህ ነገር ላይ የሚሳተፉት ማለት ነው። በህብረቱላችንም እናደርጋለን። ይህ የምንም የማንም የማንም አይደለም። ማንም ይሁን ምንም በሃይማኖት በዘር በፖለቲካ ልዩነት የሌለው ግን ሰው ሆነን እዚህ ራሳችን ምንዳደርበት በጣም ጥሩ ነው አይደለ? በጣም በጣም አመርቂ ነው። በቶሮንቶ ውስጥ የሆነ ነገር ነው እና በየወሩ አዋጡ የሚሌለ ምን የለ እንደዛ ነገር ነው ይሆናልና እንግዲህ ይሄ ነው እንግዲህ ለዛሬ ያለኝ ጉዳይ። እንግዲህ በተረፈ ያለፈው እሁድ ያው ገብርኤል ዳግማዊ ቁልቢ ግብረ ሄደን ነበረ። እዛም እነሱም ደግሞ ያው እርዳታ ያስፈልጋል፣ ቤት ሊገዙ ነው። ወደ 10 ሚሊዮን ነበር አሁን ወርዶ 5 ሚሊዮን ደርሷል መሰለኝ። ቤቱ በጣም ቆንጆ ነው። እንግዲህ እናንተም ቀሲስ ሰለሞንን ደውላችሁ ወይንም በስልክ ወደ ኋላ ደውላችሁ ብዝነሮች ስልካቸውን ትራንስፈር አረግላችኋለሁ። ይሄን ያለን በከተማችን እንግዲህ ይሄ ነው። ዛሬ ደግሞ ያው የፌስቲቫል ነው በየአመቱ የሚደረገው ኢትዮጵያን ኮሚቴ የሚያዘጋጀው። መልካም መዝናኛ ጊዜ ይሁንላችሁ። ሌላ በተረፈ በተለይ በዚህ በከተማችን ባሉት የመድኃኔዓለም ቤተክርስቲያንን በሚመለከት ለሚቀጥለው ሳምንት አንዳንድ ዲቴሎችን ይዤላችሁ እመጣለሁ። ምክንያቱም ሳይከካ ተቦካ እንዳይባል አንዳንድ ነገሮች አሉ። እዚያ ያለውን ችግር ሁላችሁም ታውቃላችኋል፣ በተለያየ መንገድ ሰምታችኋል። ነገር ግን ሁሉም ምንድን ናቸው? ወንድም እህት፣ የአንድ ሃይማኖት ቤተሰቦች አብሮ እየቆረቡ አብሮ በሀዘንም በምንም የሆኑ ናቸው። እና ወደፊት እንግዲህ የአንዳንድ ነገሮችን ተፈጥረዋል። ያን መጨረሻ ኮንክሉዥን በሚል መልኩ ለሚቀጥለው ሳምንትም የወዳኛው መጨረሻውን እየጠበኩ ነው። በእርግጠኝነት ነው ምላችሁ ሁሉን ነገር ኢንፎርሜሽን በደንብ እየሰማሁኝ ነው። ቤቱ ጋር ያለ ሁሉን ነገሮችን እየሰማሁ ግን ከመናገር መቆጠቡ ጥሩ ነው። ይሄ በጣም ሴንሲቲቭ ነው ሃይማኖት ጉዳይ። ነገር መጨረሻው ሲደርስ ከምን እንደተነሳ ምን እንደሆነ በስኪፔ ይዤዋለሁ። ያንደ ሁላችሁ ለማብራራት ዝግጁ ነኝ። እስከዛው ድረስ ግን ሁላችሁም ጸልዩ። የአንድነት የፍቅር ሁሉም ወንድማማች ነው፣ ሁሉም ነገር ነው። ችግሮች ስላሉ ነው ይህን ጠቆም ያረኩት እንጂ በሊስ ምክንያት እንግዲህ የቤተ ክርስቲያኑ ታቦቱ መድኃኔዓለም እንደሌለ ነው የማውቀው። በሊስ ምክንያት ነው። ሌላም ሌላም ነገር ካሉ በእርግጠኝነት ወደፊት ሁሌታው ምክንያቱ የሚለውን እገልጻለኝ። የሚቀጥለው ሳምንት ጠብቁኝ። ምናልባት ቆም ማድረጋችኋለሁ አሊያም ደግሞ ወዳኛው እና ይሄ ነው እንግዲህ ዛሬ ያለኝ። ከኔ ጋር ሁኑ። ከዚህ በኋላ የመዝናኛ ፕሮግራም ነው እስከ 9 ሰዓት ድረስ። ወርቁ አያሌው ነኝ ከዚህ ከቫንኩቨር ቢሲ ከዩቢሲ ስቴሽን ከቤት ሆኜ ወደ ዩቢሲ ስቴሽን በማስተላለፍ ላይፍ ነው ማስተላለፈው። 604-600-4657 ደውሉልኝና እስቲ አሁን ያህናን ግርማ ሙዚቃ ልጀምርበት። ጥሩ ጥሩ ሙዚቃዎችን አጫውታለሁ። ዝግጅ ሁኑ። ወርቁ አያሌው እነሆ።

0: አድማጮቻችን ወርቁ አያለሁ ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሹክታ ሬዲዮ አዘጋጅ አና ቴክሶችና መልክቶች ደርሰው የነበረና በዚህ በቫንኩቨር ያሉትን ጉዳዮች በተለይ አንዳንዶቻችሁ ሐሳብም እንደዚህ ቢሆን ጥሩ ነው ብላችሁ ያላችሁን ጥሩ ነው ኢንፎርሜሽኑ ጥሩ ነው ነገር ግን በተቻለ መጠን በዛ አካባቢ ሄዳችሁ ካሉት በዛ አካባቢ ለሚገኙት አባቶች እና ሌሎች ጋራ ብትወያዩና ብትነጋገሩ መጥሩ መልስ ይሰጧችኋል እኔ ከውጭ ሆኜ ነው በዛ ውስጥም ኢንቮልቭ ያረኩት ነገር ስለሌለስ እና በመስማት በኢንፎርሜሽን ደረጃ ነው ብታረጉ ጥሩ ነው አድራሻውን ስተናላችሁኝ አላቆም አድራሻውን እናንተ ታገኙታላችሁ ወርቁ አያለን ወደ መዝናኛው ፕሮግራማችን እንሂድ በመጀመሪያ አንድ ሁለት ማስተዋቂያ ላስተዋውቅና ወደ ሚኪ አረባክሽ የሚለውን ዘፈን ጫውትላችኋለሁ እስከ 9 ድረስ ከኔ ጋር ሆኖ እነው ማስተዋቂያ እዚህ ስቱዲዮ ማስተዋቂያ
1: You're listening to CITR 101.9, broadcasting from UBC's Point Grey campus, located on the traditional, unceded Coast Salish territory of the Hunkaminam-speaking Musqueam people.

አድማጮቻችን ወደ መጨረሻው ገደማ አደርሰናል። ወደ 9 o'clock ከሚቀጥለው ሳምንት ሳተርዴይ 7 o'clock እንገናኝ። እስከ 9 ጥሩ ዝግጅቶች እና ዝጋተን ቀርባለን። ወርቋ ያያለን መልካም ሳምንት ይሁንላችሁ ይያልኩኝ በዚህ ሰናበታችሁ። ደህና ሁኑልኝ።